0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰላም ጤና ይስጥልን ውድ አድማጮች፣ የዛሬው ስርጭታችን እነሆ ተጀመረ። ከስርጭቱ ጋር አብራችሁ ቆዩ። እኔ ዮሐንስ ገብረ እግዚአብሔር ነኝ። መልካም ቆይታ። የዓለም ዜና ፀሐይ ጫኔ ታስደምጠናለች። ከዜና በኋላ ከአዲስ አበባና ከደሴ ደረሱን ሪፖርቶች እናስከትላለን። በሁለተኛው የስርጭታችን አጋማሽ 3 ሳምንታዊ ዝግጅቶች ይቀርባሉ። ከአድማጮች ማህደር፣ ትኩረት በአፍሪካና በማድመጥ መማር። ቀዳሚው የዓለም ዜና ነው። ፀሐይ ጫኔ።
0: የዲደብሊው ዜና።
2: ዜና እናሰማለን። በቅድሚያም ርዕሶቹን። የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደ በተባለው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱ ተሰማ። ናይጄሪያና ጋና ዜጎቻቸው ደቡብ አፍሪካን ለቀው እንዲወጡ ለመርዳት ሐሳብ አቀረቡ። ኩዌት አዲሱ የኢራን ጥቃት አደጋ የሚያባብስ መሆኑን ገለጸች። ጎረቤት ባህሬን በበኩሏ በኢራን ሚሳኤል ጥቃት ኢላማ እንደሆነች ገልጻለች። በጀርመን በፖለቲካዊ መነሻ የሚፈጸም ወንጀል በከፍተኛ ደረጃ መጨመሩን ጥናት አመለከተ። ለወንጀሉ መጨመር በመካከለኛው ምስራቅ የተከሰቱ ግጭቶችና ጽንፍ የረገጠ የፖለቲካ እይታ መነሻ ናቸው ተብሏል። የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደ በተባለው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱ ተሰማ። በቅርቡ የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግዶ ስልጣን የተቆጣጠረው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ማምሻውን ባሰራጨው መግለጫ በድሮን ጥቃቱ በለታዊ የስራ እንቅስቃሴ ላይ በነበሩ የሰራዊቱ አባላት የሞትና የመቁሰል አደጋ ድርሷል ብሏል። ድርጊቱ የፕሪቶሪያን ስምምነት እንደሚጥስ ገልጿል። በዚህ ጉዳይ ላይ ይህን ዜና እስካጠናቀርንበት ጊዜ ድረስ ከፌዴራል መንግስት በኩል የተባለ ነገር የለም። ናይጄሪያና ጋና ዜጎቻቸው ደቡብ አፍሪካን ለቀው እንዲወጡ ለመርዳት ሐሳብ አቀረቡ። የናይጄሪያና የጋና መንግስታት ስደተኞችን የሚቃወሙ ጥቃቶችን ተከትሎ ዜጎቻቸውን ከደቡብ አፍሪካ ወደ አገራቸው ለማጓጓዝ ሐሳብ ማቅረባቸውን ሮይተርስ ዘግቧል። በደቡብ አፍሪካ ከ1000 በላይ ናይጄሪያን ስደተኞችን ኢላማ ባደረገ ጥቃት ምክንያት በመፈቃደኝነት ወደ አገራቸው ለመመለስ መመዝገባቸውን የናይጄሪያ የውጭ ጉዳይ ሚኒስትር አርብ ዕለት አስታውቋል። ደቡብ አፍሪካ በዚህ ዓመት ስደተኞችን የሚቃወሙ አዳዲስ የተቃውሞ ሰልፎችን አስተናግዳለች። ከነዚህ ተቃውሞዎች መካከል አንዳንዶቹ ወደ አመጽ ተለውጠዋል። ኩዌት አዲሱ የኢራን ጥቃት አደጋ የሚያባብስ መሆኑን ገለጸች። የባህረ ሰላጤዋ ሀገር ኩዌት ቅዳሜ ዕለት ከኢራን የተሰነዘሩ አዳዲስ ጥቃቶች መፈጸማቸውን ገልጻ አውግዛለች። እነዚህ ጥቃቶች ለዜጎችና ለነዋሪዎች ህይወት ጥቃት ቀጥተኛ ስጋት ናቸውም ብላለች። ኩዌት እነዚህ ጥቃቶች የመንግስትን ሉዓላዊነት በግልጽ የሚጥሱ መሆናቸውን ማረጋግጣለች ሲል የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። ጎረቤት ባህሬን በበኩሏ በኢራን የሚሳይል ጥቃት ኢላማ እንደሆነች ገልጻለች። የባህሬን መንግስት ቅዳሜ ዕለት እንደገለጸው

0: ኢራን ወደ ሊባኖስ እንዲሁም ወደ ኩዌት የባሊስቲክ ሚሳኤሎችንና ድሮኖችን ተኩሳለች። ይህንን ተከትሎ የሀገሪቱ የውጭ ጉዳይ ሚኒስትር ኢራን በባህረ ሰላጤው ሀገራት ላይ የምትዘነዝረውን ጥቃት በአስቸኳይ እንድታቆም ጥሪ አቅርቧል። እንደ ፈረንሳይ ዜና ምንጭ አጃንስ ፍራንስ ፕሬስ ዘገባ በመግለጫዎቹ የወጡት ዩናይትድ ስቴትስ ጦር አርብ ዕለት ወደ ሆርሙዝ የባህር ወሽመጥና በባህረ ሰላጤው ሀገሮች የተወረወሩትን የኢራን ባሊስቲክ ሚሳኤሎችንና ድሮኖችን መጥቶ መጣሉን ከተናገረ ከሰዓታት በኋላ ነው። የአሜሪካ ጦር አክሎም በእስላማዊ ሪፐብሊክ የባህር ዳርቻ ክትትል ራዳር ጣቢያዎች መጥቷል። የባህር ዳርቻ የክትትል ራዳሮችን መጥቶ ጥሏል። ይህም ከቴህራን ጋር የተካሄደውን የተኩስ አቁም ስምምነት የበለጠ እንዲጨናገፍ አድርጓል። በጀርመን በፖለቲካዊ መነሻ የሚፈጸም ወንጀል በከፍተኛ ደረጃ መጨመሩን ጥናት አመለከተ። ቬልት አምዞንታግ የተባለ የጀርመን ጋዜጣ እንደዘገበው በጀርመን ፖለቲካዊ መነሻ የሚፈጸም ወንጀል ከቀደሙት ዓመታት ጋር ሲነጻጸር በ25 ከፍተኛ ደረጃ ላይ ደርሷል። ጋዜጣው ጥናት አድርጎ ባወጣው ዘገባ በጀርመን ግዛቶች ባለፈው ዓመት ቢያንስ 85,000 እንደዚህ አይነት ወንጀሎች ተመዝግበዋል። ይህም በ24 ከነበረው ሲነጻጸር ጭማሪ አሳይቷል። ባለፉት 10 ዓመታት ውስጥ እነዚህ ወንጀሎች ቁጥር ከጥፍ በላይ ጨምሯል ያለው ጋዜጣው በ15 የጀርመን የፌዴራል ግዛቶችም ዳሰሳ ጥናቱን ማካሄዱን አመልክቷል። በዚህም በፖለቲካ የተነሳሽነት የሚፈጸሙ የጥቃት ወንጀሎች መጨመራቸውን ገልጿል። ከነዚህም ውስጥ የእሳት ቃጠሎ ጥቃት፣ የፍንዳታ እንዲሁም የሰላም መንሳት ወንጀሎች ይገኙበታል። ለወንጀሉ መጨመር በመካከለኛው ምስራቅ የተከሰቱ ግጭቶች እንዲሁም ጽንፍ የረገጠ የፖለቲካ እይታ መነሻ መሆኑን ዘገባው አመልክቷል። የሮማው ሊቀ ጳጳስ ካለም ላይ ያልተረጋገጠነት አስተያየት እንዲያበቃ ጥሪ አቀረቡ። በስፔን ጉብኝት ላይ የሚገኙት የሮማ ካቶሊክ ሊቀ ጳጳስ ሊዮ 14ኛ ዛሬ ቅዳሜ እንደገለጹት ያልተረጋገጠነት ትርክቶች እንዲቆሙ ጥሪ አቀርበዋል። ሊቀ ጳጳሱ ሀገራትን የከፋፈለ ባለው የፍልሰት ጉዳይ ላይም ትኩረት መስጠታቸው ታውቋል። ሊዮ በኢራን ጉዳይ የአሜሪካ ፕሬዝዳንት ዶናልድ ትራምፕና በጋዛ ጦርነት ምክንያት ከእስራኤል ጋር ለተጋጩት ለስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼስ ለዓለም አቀፍ ሕግና ለብዝሃነት ላሳዩት ታማኝነት ምስጋና አቅርበዋል። የአሜሪካ ተወላጅ የሆኑት ርዕሰ ሊቃነ ጳጳስ ሊዮ በጸረ ጦርነት አመለካከታቸው ከዚህ ቀደም በትራምፕ ክፉኛ ተተችቷል። ጳጳሱ እንዳሉት የሰላም መልእክትን በአሁኑ ጊዜ በሚያሳዝን ሁኔታ አንዳንዶች እንደሞኝ ሌሎች ደግሞ እንደ ግጭት አጋላጭ ነው የሚያዩት። ነገር ግን አስቀድሞ በታሰበበት ሪዮት ዓለም ራሳቸውን የማይዘጉ ሰዎች ዘንድ ተቀባይነት እንደሚያገኝ እምነታቸውም ገልጠዋል። ከብዙ የአውሮፓ ሀገሮች በተቃራኒ በሳንቼስ የግራ ክንፍ መንግስት ስር የምትተዳደረው ስፔን በአንጻራዊነት ለዘብተኛ የስደት ፖሊሲ ያላት ሀገር ነች። ኢራን ቀዳሜ ለ ቱርክን ለቀ ወደ ሜክሲኮ ከሚያመሩት ተጫዋቾቿ ጋር ለሚጓዙት የዓለም ዋንጫ ቡድን የድጋፍ ሰራተኞች ቪዛ በመከልከሏ አሜሪካን ክፉኛ ተቸች። ቱርክ አንታሊያ የስልጠና ካምፕ ውስጥ የቆዩት የኢራን ተጫዋቾች አርብ ዕለት ቪዛቸው ማግኘታቸውን የቱርክ የዋሽንግተን ተወካይ ቶም ባራክ ተናግረዋል። ቱርክ የሚገኘው የኢራን ኤምባሲም ለዚህ አመስግኗል። ያም ሆኖ ኤምባሲው ዛሬ ቀዳሜ እንዳስታወቀው ብዙ ያመራር የሥራ አስፈጻሚ ሰራተኞችና ሌሎችም ቪዛ ተነፍጓቸዋል ሲል አሜሪካን ክፉኛ ተችቷል። ፊፋ ደንቦቹን በመጣስና የኢራን ብሔራዊ የእግር ኳስ ቡድንን አድሎ በመፈጸም አሜሪካን ተጠያቂ ማድረግ እንዳለበትም አሳስቧል። ይህ ዶቼ ቬለ DW ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ ካሄደ በተባለው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱ ተሰማ። ናይጄሪያና ጋና ዜጎቻቸው ደቡብ አፍሪካን ለቀው እንዲወጡ ለመርዳት ሐሳብ አቀረቡ። ኩዌት አዲሱ የኢራን ጥቃት አደጋ የሚያባብስ መሆኑን ገለጸች። እነዚህ ጥቃቶች ለዜጎችና ለነዋሪዎች ሕይወት ቀጥተኛ ስጋት ናቸው ብላለች። ጎረቤት ባህሪን በበኩሏ በኢራን የሚሳይል ጥቃት ኢላማ እንደሆነች ገልጻለች። በጀርመን በፖለቲካይ መንሻ የሚፈጸም ወንጀል በከፍተኛ ሁኔታ መጨመሩን ጥናት አመለከተ። ለወንጀሉ መጨመር በመካከለኛው ምስራቅ የተከሰቱ ግጭቶችና ጽንፍ የረገጠ የፖለቲካ ይታዎች መንሻ ናቸው ተብሏል። ኢራን ቀዳሜ ለት ቱርክ ለቀው ወደ ሜክሲኮ ከሚያመሩ ተጫዋቾቿ ጋር ለሚጓዙት የዓለም ዋንጫ ቡድን የድጋፍ ሰራተኞች ቪዛ በመከልከሏ አሜሪካን ክፉኛ ተቸች። ዜናው አበቃ።
1: ለዓለም ዜናው ፀሐይ ጫኔና መሰግናለሁ። ወደ ቀዳሚው ዘገባ አልፋለሁ። ባሳለፍነው ሰኞ የተካሄደው ምርጫን ተከትሎ የፖለቲካ ፓርቲዎች ግምገማቸውን እየገለጹ ነው ያሉት። የኢትዮጵያ ዜጎች ለማህበራዊ ፍትህ ማለትም ኢዜማ ምርጫውን ጠንካራም ደካማም ጎኖች ነበሩ ሲል የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና የምርጫው ስኬታማነት በሂደት የሚታይ ነው ብለዋል። ዓለም አቀፍ መገናኛ ብዙሃን አቀራረብን በተመለከተም የሂደቱ ፈተና ነበሩ ያለው ኢዜማ የምርጫ ሂደቱ ሙሉ በሙሉ ቅቡልነት እንዳይኖረውና በምርጫ የሚመሰረት መንግስት እንዳይኖረን በማድረግ በጎረቤት ሀገር ጭምር እንደታየው መንግስት አልባ ሀገር በማድረግ ከብሔራዊ ጥቅማችን ተቃራኒ የቆመ ተግባር አሳይቷል ሲል ተችቷል። መንግስት በበኩሉ ምርጫውን ሲኬታማ እንደነበር ገልጿል። ሲዩም ጌቱም
2: በምርጫው ከጸጥታ አስቻይነት ጋር በተያያዘ ሰፊ ጥያቄን በማንሳት እጅግ ባነሰ አቅም ብቻ በምርጫው ተሳትፎ ያደረገው የኦሮሞ ፌዴራላዊ ኮንግረስ ኦፌኮን የሚመሩት ፖለቲከኛና የፖለቲካ ሳይንስ መምህር ፕሮፌሰር መረራ ጉድና ፈተናው አሁን ነው ይላሉ። በዚህም አስተያየታቸው በድህረ ምርጫው አገሪቱ ሁለት አበይት ጉዳዮችን ካተረፈች ምርጫውን በስኬታማነት መገምገም የሚቻል ሲሆን፣ ካልሆነ ግን ግምገማው በተቃራኒ ይሆናል ነው ያሉት።
3: ትላልቅ ፈተናዎች አሉ። እሱም ከተወጣ መንግስት ፈተናው ካለፈ ዲሞክራሲያዊ ምርጫም ባይሆን አንድ ነገር ነው። ዘላቂ ሰላምና መረጋጋት ከዚህ ይመጣል፣ በእኛ ግምት አይመጣም። ውሎ አድሮ ያው ለሁሉም ግልጽ እንደሚሆን እናያለን። እሱም ፈተና ማለፍ አለበት። ካላለፈ ግን ትርጉም የለውም። ከዚህ ምርጫ አሁን በተካሄደበት መንገድ ዲሞክራሲያዊ ስርዓት ይወለዳል አይወለድም? ከተወለደ ያው ያየን ነው። ከትናንት ወዳ ጀምሮ የአርሲና ሌሎች ቦታዎች እየታዩ እና ሁለቱ ካልተፈቱ ደግሞ ትርጉም ያለው ምርጫ ነው ለማለት በየትኛው ሚዛን የሚያስገድ አይደለም።
2: ምርጫውን አስመልክቶ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት አርብ ባወጣው መግለጫ ምርጫው በተካሄደባቸው አካባቢዎች ከሞላ ጎደል በሰላም መጠናቀቁን በበጎነት ገመግማለሁ ብለዋል። ፓርቲው በሀገር አቀፍ ምርጫው ለመወዳደር ሲወስን ሂደቱ ሁሉ አልጋ በአልጋ ይሆናል የሚል ግምገማ እንዳልነበር ገልጾም የዲሞክራሲ ባህልን ለማጎልበት የሚወስደው ጊዜ ቀላል አለመሆኑን በመረዳት ነው ብለዋልም። ምንም እንኳን በምርጫው ሂደት ገዢው ፓርቲ ዜጎችን በማስገደድ የምርጫው ካርድ እንዲወስዱ ማድረጉ የሚኮነን ነው ያለው ኢዜማ፣ ከፍተኛ ቁጥር ያለው መራጭ ህዝብ መመዝገቡ ግን መነቃቃትን ያሳየ የምርጫ ጠንካራ ጎን ነው ብለዋል። በምርጫው ምንም እንኳን የቴክኖሎጂ አፈጻጸም ክፍተቶች ቢታዩም መራጮችና እጩዎችን ለመጀመሪያ ጊዜ በኢንተርኔት አማካኝነት መመዝገብ መቻሉ ለዲሞክራሲ ስርዓቱ መዘመን መልካም ነው ብለዋል። ለሁሉም ተፎካካሪ የፖለቲካ ፓርቲዎች ሰፊ የሚዲያ እድል፣ የጋራ የክርክር መድረክና የአየር ሰዓት በአግባብ መመቻቸት ትልቅ እምርታ ነው ሲልም ገምግሟልም። ኢዜማ ገዢው ፓርቲ ብልጽግና የተዛቡ ያለው አሰራሮች፣ የመንግስት የልማት ፕሮግራሞችን ለምርጫ ቅስቀሳ ፖለቲካዊ መጠቀሚያ በማድረግ ድምፅን በቁሳዊ ፍላጎት የመግዛት ስልት ተከትሏል ሲል ተችቷል። በምርጫ ሂደቱ የአካባቢው የመንግስት አስተዳደር ሰራተኞችና የፓርቲው ካድሬዎች ያሏቸው የስነ ልቦና ጫና በመፍጠርም የከሰሰው ኢዜማ እነዚህ ሂደቶች በሰላማዊ ትግልና በምርጫ ስልጣን መያዝ አይቻልም ወደሚል ተስፋ መቁረጥ እንዳይገፋ መስጋቱን ገልጿል። ኢዜማ የምርጫ ሂደቱን በሙሉ ልብ ተቀብለው የዲሞክራሲ ምህዳሩን ለማሻሻል ከመጣር ይልቅ ከጅምሩ ለምርጫው ቅቡልነት ማጣት ምክንያት የሚሆኑ አቋሞችን አንጸባርቀዋል ያላቸው የተፎካካሪ ፖለቲካ ድርጅቶችንም በመውቀስ እነዚህ አካላት አማራጭ መፍትሄ ከማቅረብ ይልቅ ችግሮችን በማጉላት የህዝብን ስሜት መጠቀሚያ ለማድረግ ጥረዋል ነው ያለው። በብሔራዊ ምርጫ ቦርድ በኩል ደግሞ በበቂ የሰው ኃይልና ቴክኖሎጂ የዳበረ ጠንካራ ተቋም መሆን አለመቻሉ ብሎም የአስፈጻሚዎች ጣልቃ ገብነትን መቋቋም ላይ ጥያቄ በማንሳት ይህ በምርጫው ገለልተኝነት ላይ ከፍተኛ ተጽዕኖ ማሳደሩን አልቀረም ነው ያለው። የዓለም አቀፍ መገናኛ ብዙሃን አቀራረብን በተመለከተም የሂደቱ ፈተና ነበሩ ያለው ኢዜማ የምርጫ ሂደቱ ሙሉ በሙሉ ቅቡልነት እንዳይኖረውና በምርጫ የሚመሰረት መንግስት እንዳይኖረን በማድረግ በጎረቤት ሀገራት ጭምር እንደታየው መንግስት አልባ ሀገር በማድረግ ከብሔራዊ ጥቅማችን ተቃራኒ የቆመ ተግባር አሳይተዋል ሲል ተችቷል። ይህ በእንዲህ እንዳለ ኢዜማ ዛሬ ባወጣው መግለጫ ደግሞ ውጤትን የቀየሩ ችግሮች ተፈጽሞባቸዋል ባላቸው በአምስት የምርጫ ክልሎች ላይ ውጤት ተሰርዘው በድጋሚ ምርጫ እንዲደረግ ለብሔራዊ ምርጫ ቦርድ አቤቱታውን ማስገባቱን፣ በሌሎች ምርጫ ክልሎችም ተመሳሳይ ቤቱታዎችን የመረመረ እንደሚገኝ ገልጿል። የኦሮሞ ፌደራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ በፊናቸው
3: ዝም ብለን በጭፍን አይደለም ወይም መንግስትን ስለምንጠላ አይደለም በኩፍያም አይደለም በስነ ስርዓት መዝነን ካለፈው ተሞክራችንም ተነስተን አስልተን ወጥተናል። ከዛ በተደራጀ ደረጃ 30 መቀመጫ 50 መቀመጫ ተቃዋሚዎች ያገኙም ቢባል ምንም የሚለውጠው ነገር የለውም። ቅድም ያልኩን ሁለቱ መሰረታዊ ችግሮች ስለማይመጣ ብዙ ጉዳይ አይደለም ማለት ነው። እኛን የሚቆጭበት ምክንያት የለውም ማለት ነው።
2: የፌዴሪ ጠቅላይ ሚኒስትር ጽህፈት ቤት በወቅታዊ ጉዳዮች ላይ ብሎ ትናንት ማምሻውን ባወጣ ይፋዊ መግለጫ ደግሞ ሰባተኛው ጠቅላላ ምርጫ ከ54 ሚሊዮን በላይ ዜጎች በነጻነት ድምፅ የመስጠት መብታቸውን የተጠቀሙበት ህጋዊና ተአማኒ ምርጫ ነው ብለዋል። ምርጫውን የሚያጣጥሉትን ውድቅ ያደረገው መግለጫው ምርጫውን የታዘቡት የአገር ውስጥም ሆነ ዓለም አቀፍ ታዛቢዎች ዴሞክራሲያዊነቱን አረጋግጠዋልም በማለት ጽንፈኛ ያላቸው ኦነግ ሸኔና የፋኖ ታጣቂዎች ከውጭ ኃይሎች ጋር በመቀናጀት ምርጫውን ለማስተጓጎልና በንጹሐን ላይ የሽብር ጥቃት ለመፈጸም ያደረጉት ሙከራ በጸጥታ ኃይሎች ከሽፏል ብለዋልም። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከሰዓቱን በሰጠው መግለጫ በምርጫው ሂደት ላይ ያጋጠሙ 47 መደበኛ ቅሬታዎችን ተቀብሎ ዝርዝር የማጣራት ስራ እያከናወነ እንደሚገኝ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ በመግለጫቸው እንዳሉት በተወሰኑ አካባቢዎች ተግዳሮት ቢገጥምም በርካታ የምርጫ ክልሎች የተሰጠውን ድምፅ የማዳመር ስራ አጠናቀው ይፋ እያደረጉ ነው ብለዋልም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በደቡብና ሰሜን ወሎ ዞኖች የሚገኙ በመጠለያ ጣቢያና ከማህበረሰብ ጋር ተቀላቅለው የሚኖሩ ከ60,000 በላይ ተፈናቃዮች ላለፉት ወራት ሲቀርብላቸው የነበረው የምግብ እርዳታ በመቋረጡ ለረሃብ መጋለጣቸውን ገልጿል። ተፈናቃዮቹ እርዳታ ካገኙ አንዳንዶቹ 2 ወራት ሆነናል ሲሉ፣ ሌሎች ደግሞ 4 ወራት አልፎናል ሲሉ አማሯል። ኢሳያስ ገላው ከደሴ የላከልን ዘገባ እንደሚከተለው ይደመጣል።
4: 6 ዓመታትን ቤት ንብረታቸውን ጥለው ግጭት ሽሽት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በደቡብ ወሎና ሰሜን ወሎ በሚገኙ የሀገር ውስጥ የስደተኞች መጠለያ ጣቢያ ኑሯቸውን ያደረጉ ተፈናቃዮች ከ5 እስከ 2 ወራት ድረስ ይቀርብላቸው የነበረ የምግብ ድጋፍ በመቋረጡ ለከፍተኛ ችግር መዳረጋቸውን ገለጹ። በተውለደሪ ወረዳ ጃሪ የስደተኞች መጠለያ ጣቢያ ነዋሪ የሆነው መሐመድ ሰይድም አሁን ያለንበት ችግር ከባድ ነው ይላል።
5: ወደ 4 ወራችን እኮ እየገባን ነው። ረመዳን እንደገባ በ5 ከረዳን ተዛዲ እኮ የለም። እንደ ወደ ሀገራችን አሁን ቢወስድም እንደው ይሻለን ነበር። እዛው ሞት ጋር መታገል ይሻል፣ አደራብ ጋር ተምትታገል ያ ይሻል ነበር።
4: ባለፉት 5 ወራት በመንግስት ይቀርብላቸው የነበረው የምግብ ድጋፍ በመቋረጡ ለረሃብና ህመም ተዳርገናል የሚሉት ደግሞ በደቡብ ወሎ ዞን ሀይቅ ከተማ የሚገኘው የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ነዋሪዎች ናቸው።
6: እና 5 ወራችን ነው ማንም የሚዘነጋው። አሁን የላመም የለውም ሁሉም መከራ በቀር ስተኛ ደግሞ እየገባ እኮ ነው። እና ምንም ነገር የመጣ ነገር የለም። አሁን ብጠይቃቸው እነሱ እንደዚህ ነው ብሎ መኛ ታያሉ።
4: ቱርክ ካምፕ ተብሎ የሚጠራው የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ኗሪ የሆነው ወጣትም አካባቢው የጸጥታ ችግር ያለበት በመሆኑ ወንዶች ከካምፕ ውጭ በነጻነት ተንቀሳቅሰው መስራት ስለማይችሉ ሴቶች እየለመኑ እየመገቡን ነው ይላል።
7: አሁን እኛ በረሃብ እየተቀጣ ነው። የሰው ልጅ ደግሞ በረሃብ መቅጣት በጣም ከባድ ነው። ብዙ ለአእምሮ ታማሚ እየሆነ ነው። አሁን በቃ በመጠነት ብዛት በማስፈልጋት ያው አትወጣም። መካቢ ስላለ ግቢ ለቃ ወጣም አጠር ግቢ ነው። እዛ ነው በቃ ያው በጣም አስቸጋሪ ነው። አሁን ማህበረሰቡ በተለይ ወንዱ እንኳ እየፈራዩት ማሄዱ ሴቶች ሳንባሰል ደረቅ እንጀራም ፍሬም ቄትም እየለመኑ
4: በሰሜን ወሎ ጃራ የመጠለያ ጣቢያ የምግብ አቅርቦቱ ከተቋረጠ 2 ወር እንዳለፈው የሚናገሩት አቶ አህመድ ሰይድ ናቸው።
8: የምግብ አቅርቦት ከተቋረጠ እንግዲህ 2 ወር አለፈ። ጃራ ደግሞ ያው አንተ ባከራ ታውቀ ከሆነ እንጂ ቀን ስራ እንኳን ሄደ የምትሰራበት ቦታ የለም። በረሃ ነው፣ ሁሉም ያለ በረሃ ሁሉም ከተማዎች የራቀ ነው። ከገጠርም ከከተማም የራቀ ነው። ቀን ስራ እንኳን መስራት የማይቻልበት ቦታ ነው። በጣም ራበ።
4: የሰሜን ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ አለሙ ይመር አሁን የከፋ ችግር ያለው በካምፕ ውስጥ ያሉት ላይ ሳይሆን ከማህበረሰቡ ጋር ተቀላቅለው በሚኖሩ የሀገር ውስጥ ተፈናቃዮች ላይ ነው ይላሉ።
9: ጃራ ላይ እስካሁን ባለው ሁኔታ ማለት ነው ግልጹንም ነግሬ አንድም ነገር ጎሎባቸው አያውቅም። ምግብም አመልዲ በቋሚነት በየወሩ እርዳታ እየሰጠ ገንዘብም ብዙ ከ1,000 አባወራ በላይ በኤንጂዎች በገንዘብ ከ7,000 እስከ 10,000 ብር ድጋፍ እያደረጉላቸው ነው። ቢያንስ በየሩብ ዓመቱ በየ6 ወሩ ማለት ነው። እንደውም አሁን እንደ ሰሜን ወሎ ዞን እየተንገላታ ያለው ሆስት ኮሚኒቲ ውስጥ ያለው ማህበረሰብ ውስጥ ያለው ተፈናቃይ አሁን ችግር ውስጥ ያለው ተከታታይነት ያለው እርዳታ ከመቅረብ አንጻር ውስጥ ችግሮች አሉ። ቢያንስ በወር አይቀርብ አይቀርብላቸውም፣ በሁለት ወር አይቀርብላቸውም፣ በአራት ወር በአምስት ወር ነው እርዳታ የሚመጣላቸውና ባለው ሁኔታ ችግር ላይ ናቸው።
4: በ11 የሀገር ውስጥ ተፈናቃዮች መጠለያ ጣቢያና ከማህበረሰቡ ጋር በመቀላቀል ለተፈናቃዮች ከዚህ ቀደም ምግብ ሲያቀርብ የነበረው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ተጠሪ ጽህፈት ቤት አሁን ላይ ለተፈናቃዮች ምግብ ማቅረብ መቸገሩን የጽህፈት ቤቱ የቅድመ ማስጠንቀቂያና ምላሽ ቡድን መሪ የሆኑት አቶ መሐመድ ሰይድ ይገልጻሉ።
10: መቼ እንደሚመጣ አናውቀው። ያነሱት ነገር ትክክል ነው። ሰውን ለማረጋጋት ጥረት አደረግን። ዛሬ ይመጣል፣ ነገ ይመጣል እያል መጨረሻ ግን ወደ ተጨባጭ ሲመጣ ምንም እንትን ስለሌለ ሰው ፋይናሊ ሰፈር ሲያደርግ ወደ እናንተ ደውሏል።
4: በሰሜንና ደቡብ ወሎ በሚገኙ የመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው ከ60 ሺህ በላይ የሚሆኑ የሀገር ውስጥ ተፈናቃዮች ይኖራሉ። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ለዘገባዎቹ ስዩም ጌቱንና ኢሳያስ ገላውን አመሰግናለሁ። ቀዳሚው ሳምንታዊ ዝግጅት ከአድማጮች ማህደር ነው። ልደት አበበም
11: የአድማጮች ማህደር።
12: ጤና ይስጥልኝ ውድ የአድማጮች ማህደር ዝግጅት ተከታታዮች እንዲሁም ተሳታፊዎች። እንደምታስታውሱት ባለፈው ሳምንት በምርጫ ምክንያት ልዩ ዝግጅት ስለነበረን የእናንተን መልእክቶች ማስተናገድ አልቻልንም። አየር ላይ ያልዋሉ በርካታ አስተያየቶች አሉን። ጊዜ ሳላጠፋ ወደ መልእክቶቹ አልፋለሁ። ቀዳሚው ከአዲስ አበባ አድማጫችን ፋሲል የደረሰን ነው። እንዴት ናችሁ ዲደብሊዎች ሲሉ የጀመሩት ፋሲል ሰሞኑን የከተማችን ከንቲባ የከተማውን አብዛኛውን ይቀምሰው ይልሰው የሌለውን ዝቅተኛ አቅም ያለውን ማህበረሰብና ኑሮ ግራ ገብቶት የሰው እጅ እያየ ያለውን ነዋሪ ለምን ልመና ይወጣል? እኛ እኮ የተመጣጠነ ምግብ የሚዘጋጅበት የመገባ ተቋም ሰርተናል ብለው በተሳሳተ የኢኮኖሚ ፖሊሲ ደቁ ሰው የተረፉትን ዜጎች በሳቅ ሊገሉን ሙከራ አድርገዋል። ፋሲል ይቀጥላሉ። ክብርት ከንቲባ፣ ለመሆኑ አዲስ አበባና ነዋሪዎቿን በእርግጥ ያውቋቸዋልን? ከተማ ውስጥ ያለውን የኑሮ ውድነትና ያለማቋረጥ እየቀጠለ የመጣውን የምግብ ሸቀጥ ዋጋ መረጃው አለዎትን? በኮሪዶር ልማትና በተሳሳተ የኢኮኖሚ ፖሊሲ ምክንያት የፈረሱ የስራ ቦታዎችና መኖሪያ ቦታዎች፣ ይህንን ተከትሎ ደግሞ የተፈጠሩ ገቢ ማጣትን ተከትሎ ብዙ ረሀብተኛ ቤተሰቦች መፈጠራቸው አልሰሙም እንዴ? ሀገሪቷ ውስጥ ባለው የሰላም እጦት ምክንያት አብዛኛው ነዋሪ እንደ ልቡ ተንቀሳቅሶ መስራት እንዳልቻለና ልጆቹን መግቦ ማስተዳደር እንዳቃተው መረጃው የላችሁንምን? ሆቴሎችስ ለተቸገሩ ትርፍራፊ እንዳይለግሱ ህግ አውጥታችሁ እየቀጣችሁ መሆኑን ዘነጉት እንዴ? መሪዎቻችን እረባካችሁ፣ ለህዝባችሁ መድረክ ላይ ወጥታችሁ ከመሳለቃችሁ በፊት ቀድማችሁ ማንን እንደምትመሩ መርምሩ። ውድ ዲደብሊዎች፣ ለትዝብቴ ማጀበያ ይሆን ዘንድ የጋሽ ጥላሁንን መሳቁን ይስቃል፣ ጥርሴ መቻረፈ፣ ልቤ ነው በጣሙን እጅግ ያኮረፈ የሚለውን ዜማ ጀባበሉልኝ ብሏል ፋሲል። ፋሲል ሙዚቃውን ቀንጭበን እናሰማለታለን።

0: ቀጣዩ አስተያየት በኮሪዶር ልማት የተነሳ ከካሳንጂስ የተፈናቀሉ እንደሆኑ ይናገራሉ። የዲደብሊው አማርኛ በገጹ የአዲስ አበባ መዘመን ለኗሪዎቿ ምቾትን እየሰጠነውን በማለት ላቀረበው ጥያቄ እኛ የልማት ተነሺዎች ያለንበትን ተጨባጭ ሁኔታና የመፍትሄ ሐሳባችንን ለሚዲያቹ ለማጋራት ይህንን ደብዳቤ ጽፈናል። ዲደብሊው ለዘመናት የህዝብ ድምጽ ሆኖ የኖረና አሁንም ያለበትን ተጨባጭ ሁኔታ ለዓለም ለማሳወቅ የቆመ ሚዲያ በመሆኑ ይህንን አጀንዳ በማንሳታችሁ እጅግ በጣም እናከብራችኋለን የሚሉት ጻፊዎች እኛ የሁለተኛ ዙር የኮሪዶር ልማት ተነሺዎች ስንሆን የሞቀና የተሟላ ህይወት የነበረንን አካባቢያችንን ወይም ካሳንጅዝን ለከተማዋ ልማት ስንል በደስታ ለቀን በመውጣት በአሁኑ ወቅት በግላንጉራ ሳይት ወይም የካሳንጅዝ የልማት ተነሺዎች መንደር ውስጥ ሰፍረናል። ዛሬ እኛ ነዋሪዎች ይህንን አቤቱታ ለከተማ አስተዳደሩ እናቀርባለን። ያለብን ተጨባጭ ችግር ይላሉ። በአሁኑ ወቅት በመንደራችን ያሉት 18 ብሎኮች ብቻ በመሆናቸውና ከዛ ውጭ ያሉት ሰፊ ቦታዎች መጋዘኖችና ፋብሪካዎች በመሆናቸው የነዋሪው ቁጥር እጅግ አነስተኛ ነው። በዚህ ምክንያት መንግስት ጧትና ማታ ካቀረባቸው አውቶቡሶች ውጪ ምንም አይነት አማራጭ ትራንስፖርት ባለመኖሩ ለከፍተኛ እንግልት ተጋልጠናል። ጻፊዎቹ የሚያቀርቡት የመፍትሄ ሐሳቦች አሉ። የከተማው አስተዳደሩ በአሁኑ ወቅት ለኮንዶሚኒየም ተመዝጋቢዎች ለልማት ተነሺዎች እንዲሁም የበጎነት መንደር በሚል የተለያዩ ግንባታዎችን በተለያዩ ቦታዎች እያከናወነ መሆኑ ይታወቃል። በእኛ መንደር አካባቢ ግን ለተለያዩ መጋዘኖች ተብለው ታጥረው የተቀመጡ ክፍት ቦታዎች አሉ። በመሆኑ አንደኛ መንግስት ለነዚህ መጋዘኖች ቂያሪ ቦታ በመስጠት ሌላ ቦታ ሊገነባቸው ያቀዳቸውን የተወሰኑ ብሎኮች እዚህ ክፍት ቦታ ላይ ቢገነባቸው፣ ሁለተኛ የነዋሪው ቁጥር ሲጨምር አካባቢው ይለማል፣ ይደምቃል፣ የትራንስፖርትና የንግድ አማራጮችም ይሰፋሉ። ሶስተኛ አካባቢው ቀድሞውኑ መሰረተ ልማት ወይም ትምህርት ቤት፣ አስፋልት መንገድና ጤና ጣቢያ የመሳሰሉ የተሟላለት በመሆኑ ተጨማሪ ቤቶች ቢገነቡ ነዋሪውም ይጠቀማል፣ መንግስትም አዲስ መሰረተ ልማት ለማውጣት አይገደድም። ጻፊዎቹ ይቀጥላሉ። የሞቀ አካባቢያችንን ለልማት ለቀን የመጣን ነዋሪዎች እንደመሆናችን ይህ ጥያቄ አዲስ ወጪ የማይጠይቅና ቀላል የመልካም አስተዳደር ጥያቄ በመሆኑ መንግስት በአፋጣኝ ምላሽ እንዲሰጠን እንጠይቃለን። አጽንኦት የምንሰጠው ነጥብ ይህ ድምጻችን በሚዲያቹ ተላልፎ ከመጪው አገር አቀፍ ምርጫ በፊት የአዲስ አበባ ከተማ ኮሚሽን ጉዳዮች ቢሮና የከንቲባ አዳነች አቤቤ ጽፈት ቤት ለጥያቄያችን በዲደብሊው በኩል ተገቢው ምላሽ እንዲሰጡንና ድምጻችንን እንዲሰሙልን እናንተን በማስተላለፍ እንድትተባበሩን በአክብሮት እንጠይቃለን ብለዋል። የገላንጉራ ሳይት ወይም ከካሳንቺስ ተነሳን የሚሉት ነዋሪዎች እንግዲህ ይኸው መልእክታችሁን ከመርጫ በፊት ማስተናገድ ባንችልም አሁንም ግን የረፈደ ሰላል መሰለን አየር ላይ ወለነዋል። ሰኔና ሰኞን አታድርገኝ ይላል ያገሬ ሰው የሚሉት ደግሞ ያረሩ ደንበኛችን መቶ አለቃ ውቤ ታሪኩ ናቸው። ሰኔና ሰኞ ምን ሚሊኪ እንዳላቸው ባላውቅም ሁለቱ ከተገጣጠሙ መጥፎ ገጠመኞች ይሆናሉ ተብሎ በአገራችን ሰዎች ይታመናል። በእኔ እምነት ሰኔና ሰኞን ጠብቆ የሚመጣ የተለየ መጥፎም ሆነ ደግ የተፈጥሮ ክስተት ይኖራል ብዬ አስቤ አላውቅም። ሊከሰትም አይችልም። ሰኔም ሰኔ ሰኞም ያው ሰኞ ነው። አንዳንዶች እንቅፋት በመታቸው ቁጥር የሚበረጉጉና የሚጠራጠሩ አሉ። ይህ ከምን የመጣ እንደሆነ መቼትና ዳራው አይታወቅም። ዝም ብሎ የተዳፈነ እምነት ነው። እስካሁን ድረስ በዓለም ላይ የተከሰቱ መጥፎም ሆኑ ደግ ክስተቶች ሰኔና ሰኞን ጠብቀው የተከሰቱም አይደሉም፣ ነባራዊ ሁኔታው አስገድዷቸው የተከሰቱ እንጂ። በሀገራችን ከሰኔና ሰኞ ወጣ ያሉም ብዙ አወዛጋቢ ነገሮች አሉ። እነዚህ ነገሮች መቼና በምን ሁኔታ እንደተጀመሩ ባይታወቅም ዝም ብለን በደፍናው የህይወታችን አካል አድርገናቸው የምንኖራቸው አሉ። አንዳንድ ሰዎች የፍየል ስጋ አንበላም ሲሉ፣ ሌሎች ደግሞ የበግ ስጋ አንበላም ይላሉ። ከምግብ መጠጡ ወጣ ስንል ደግሞ አንዳንዶች አራስ ቤት አይገባም፣ ሌሎች ሬሳ ከወጣበት ቤት ይላሉ። ከሰኔና ሰኞ ወጣ ስንል ግንቦትም የምታስተናግዳቸው ብዙ ነገሮች አሉ። የግንቦት ልደታ ከንፍሮ ቅቀላውና ቂጣ ጋገራውን በላይ እርድ ይከናወንበታል። ምግብ መጠጡ በሽ ነው። መብላት መጠጣት መልካም ሆኖ ሳለ ከዚህ ወጣ ያሉ ነገሮችም ይስተናገዳሉ። ለእርድ የሚውሉት የዶሮ፣ የበጉ፣ የፍየሉ አይነት በቀለም ይለያያል፣ እንደ አማኙ ይለያያል። የነዚህ የእርድ እንስሳቶች ዋጋ በቀለማቸው ይለያያል። የሚያሳዝነው ነገር እንስሳን ከእንስሳነቱ ምግብን ከምግብነቱ ወጣ ባለ መልኩ ለባዕድ አምልኮ ማረጋችን እንጂ ቸሪክ ጠመን ብሏል መቶ አለቃ ኦቤ ታሪኩ። ውድ መቶ አለቃ ኦቤ ታሪኩ፣ የሰኔና ሰኞን ነገር ካነሱ አይቀር በዚህ በምዕራቡ ዓለም ደግሞ አርብና 13ኛው ቀን ሲገጣጠም መጥፎ ነገር ይከሰታል የሚል አፈ ታሪክ እንዳለን እንገረው። ለዚህ በመክንያትነት የሚጠቀሱ የተለያዩ ምሳሌዎች አሉ። ከነዚህ ዋንኛው ከመጽሐፍ ቅዱስ ጋር ይገናኛል። ይህም ኢየሱስ ክርስቶስ የተሰቀለበት ዕለት አርብ መሆኑ አንዱ ሲሆን፣ ሁለተኛው ደግሞ የመጨረሻው ራት በመባል የሚታወቀውና ኢየሱስ ክርስቶስ ከ12 ደቀ መዛሙርት ወይም ሐዋርያት ጋር በታደመበት ላይ 13ኛው ኢየሱስ ክርስቶስን አሳልፎ የሰጠው ደቀ መዝሙር ይሁዳ ስለነበር ነው ይባላል። ታዲያ በዚህ ሲወርድ ሲዋረድ በመጣ ታሪክ ስጋት አንዳንድ ሀገሮች እንደውም ህንጻቸው ወይም ሆቴሎቻቸው 13ኛ ፎቅ ቢኖራቸው እንኳን ሲጽፉ ከ12ኛ ክፍል ዘለው 14ኛ ጋር እንደሚሄዱ ይነገራል። ጥናቶች ግን በእርግጥ አርብና 13ኛው ቀን ሲገጣጠሙ መጥፎ ነገሮች መከሰታቸውን አላረጋግጡም፣ ወይም በእነዚህ አጋጣሚዎች የተለየ ወይም ብዙ አደጋዎች አልተመዘገቡም። ስለዚህ ምንም እንኳን መጪው ሰኔና ሰኞ ቢገጣጠሙም ብዙም እዛ ላይ ትኩረት አለማድረግ እርሶም እንዳሉት ሳይሻል አይቀርም። ቀጣዩ ከደቡብ ወሎ ከላላ የደረሰን የድምፅ አስተያየት ነው። ለአስተያየት ሰጪው ደህንነት ስንል ድምፃቸውን ቀይረናል።
1: ከደቡብ ወሎ ከላላ ነው የምደውልላችሁ። ኧረ ዘንድሮ ምርጫ ይገርማል። ኧረ እንደውን እንጃ ብቻ ዘገባውም ላይ ደግሞ በጣም እንዲህ ማለት ሰላማዊ እንዲሆነ ነው የምንነገረው። አሁን እዚህ ከላላ ወረዳ ላይ 44 ቀበሌዎች አሉ ከነወረዳው ማለት ነው። 10 ምርጫ ተካክሉባቸዋል በተኩስ መካከል። እንደገና ደግሞ ተስንት አንድ ሰው ነቃ ያለውን ሰው ነው እንጂ ራሱን ፈርሞ ራሱን እንዲጨምር የሚደረገው ራሳቸው ተቀብለው ነው አመራሮች ካቢኖች የሚጨምሩት ሳጥን ውስጥ። እስኪ ተመልከቱት። እርግጥ ቁጥሩ ላይ 54 ሚሊዮን ተመዝግቧል ምናምን የሚሉት እውነት ሊሆን ይችላል። ለምን ተቆላዋል ሊቃ ሁሉም ቀበሌዎች ገበያ ተዘልቁ ካርድ በግዴት ይሰጣሉ። እንደገና ተየአካባቢው ሚኒሻዎች ስላሉት ሚኒሻ ሰላም አስከባሪ ስለገቡ የሚያውቁትን ሰው በሙሉ መዝግበዋል። ካርዱንም ባይሰጡት መዝግበዋል እና ተመዝግብ ላይ ማለት ነው። በዛ መልኩ ጨምረውታል። እኔ እንጃ ብቻ። እና ታዲያ ይታወቃል የኛ ሀገር ሰው ገጠር ነው ያለው በብዛት። ለዛውም ደግሞ ነዙ ነስሩም ደግሞ ራሳቸው ነች ጨምሩት ሳጡን ውስጥ።
0: ስሜ ለጊዜው ይቆያሉን አስተያየት ሰጪ ደግሞ ምዕራብ ጎንደር ዞን መተማ ምርጫ ጣቢያ ያሉ ቦታዎች ላይ የምርጫ ማስፈጸም ስራ ላይ ተሰማርተው እንደነበር፣ ነገር ግን ክፍያ እንዳልተከፈላቸው፣ በጠቅላላም 62 እንደሆኑ ይናገራሉ። ክፍያችንን እንዲፈጸምልን ድምፁንን ሲሉ ከምርጫ በፊት ጽፈውልን ነበር። ከምርጫ በኋላ ደግሞ የምርጫ ስራ አጠናቀናል፣ ነገር ግን 40% ክፍያ እስካሁን አልተከፈለንም፣ መፍትሄ እናገኝ ዘንድ እርዱን ብለዋል። ይኸው መልእክታችሁን አየር ላይ አውለናል። የሚመለከተው አካል ጋር ደርሶ መፍትሄ ታገኛላችሁ ብለን ተስፋ እናደርጋለን። ለጊዜው ስሜ ቆይ ያሉን ሌላ ማስተያየት ሰጪ ከአማራ ክልል ነው። ከምርጫ በፊት ይጻፉልን፣ በአማራ ክልል የትኛውን ቦታ የትራንስፖርት እንቅስቃሴ ለማወቅ የተሰጠውን አሳፋሪ መግለጫ ከፋኖ ስሰማ በአማራነቴ እጅግ በጣም አፈርኩኝ ይላሉ። ቀጥለውም ጸሐፊው ለመሆኑ የፋኖ አቋም ማንን ለመጉዳት ታስቦ ይሆን? የዚህ አይነቱን ህዝብን የሚያወካ አቋም መግለጫ ማውጣት ያሳፍራል ይላሉ። ይህ ነው በአማራ ክልል ውስጥ ያለው የህዝቡ ሮሮና ፈተና የሚሉት አስተያየት ሰጪ በፕሮፓጋንዳ የዘንድሮ ምርጫ በፍጹም ሊያስቀሩት አይችሉም ይላሉ። ቀጥለውም አሁን የሚታየው ዝርፊያና እገታ ላይ ለተሰማራ ሽፍታ ስያሜውን ፋኖ ብሎ መሰየም በነዛ በቀደም ጀግኖች መቀለድ ይመስለኛል። እንደ ዛሬው የአርሶ አደርን በሬ እያረዱ በልተው አይደለም፣ ራሳቸውን ለህዝብና ለባንዲራ ፍቅር ሲሉ አሳልፈው የሰጡ ናቸው ይላሉ ጸሐፊው። ከጅማ ዞን ጌራ ወረዳ ዋንጃ ቀርሳ ከተማ እንደሚጽፉልን የገለጹልን አስተያየት ሰጪ ደግሞ ከዶክተር አብይ ትውልድ ስፍራ 18 ኪሎ ሜትር ርቀት አካባቢ ነው የምገኘው ይላሉ። ዋንጃ ቀርሳ ምርጫው በሰላም ተጠናቋል። የእኛ ስራ የነበረው የመራጭነት ካርድን ማድረስ ብቻ ነው። ተቀብለው የሚመርጡት ግን ቀበሌው መድቦ ያስቀመጣቸው ናቸው። ማንም ይመረጥ ማንም፣ 5 ዓመት ስለጠበቅን ራሳችን ብንመርጥ ደስ ይለን ነበር። ይህ የሁሉም ቅሬታ ነው ይላሉ። ቀጥለውም እና በአጠቃላይ ህዝቡ እስክርቢቱ አልነካም፣ በመለስ ጊዜ እንኳን እዚህ ላይ ኤክስ አድርግ ይላሉ የሚል ወቀሳ ያቀርባሉ። ወቀሳው ግን በሌላ አካል አልተረጋገጠም። ኩሜላ የተባሉት አስተያየት ሰጪ ደግሞ ላለፉት 30 ዓመታት የዶቼ ቬለ የዘውትር አድማጭ እንደሆኑ ይናገራሉ። እውነትን ፍለጋ የምትሄዱበት መንገድ አስደሳች ነው፣ በርቱ ብለዋል። እናመሰግናለን። ከምዕራብ ሸዋ እልፈታ ወረዳ ነው ጻፉልን። እንግዲህ አድማጮች፣ ለዛሬ ተራ የደረሳቸው አስተያየቶቻችሁ የስካሁኑ ነበሩ። ጻፉልን ወይም ደውሉልን። መልካም ሳምንት። ልደት አበበ ነኝ። ጤና ይስጥልኝ።
2: ሶማሊያ ወዴት የሚልና በኬንያ ሳሳቢ የሆነ የመጣው የልጆች መጥፋት ጉዳይ ወደሚዳሰሰው ትኩረት በአፍሪካ እናልፋለን። ለዝግጅቱ ሽዋዬ ደገሰን።
3: ትኩረት በአፍሪካ።
4: ሶማሊያ በያዝነው ወር ሊካሄድ የሚገባ ምርጫ በአንድ ዓመት መራዘሙን ተከትሎ ተቃውሞና ተኩስ ዋና መዲናዋን እያናወጠ ነው። ፕሬዚደንት ሐሰን ሼክ መሐመድ የሀገሪቱን የጎሳ መሪዎች ስርዓት ወደ ዲሞክራሲያዊ ምርጫ ለመለወጥ ባቀረቡት መሰረት የሶማሊያ ምክር ቤት ነበር ባለፈው መጋቢት ወር አዲሱን ህገ መንግስት ሲያጸድቅ የምርጫ ጊዜው እንዲራዘም የወሰነው። ተቃዋሚዎችና የየአካባቢው መሪዎች ስልጣንን በማከላዊነት ለመያዝ ነው በሚል የፕሬዚደንት መሐመድን እቅድ አጥብቀው ተቃውመዋል። ረቡለት በዋና ከተማ መቃዲሾ ተኩስ የተከፈተ ሲሆን የቀድሞ የሀገሪቱ ጠቅላይ ሚኒስትር ሐሰን አሊ ካይሬ በመንግስት ኃይሎች ጥቃት እንደተሰነዘረባቸው ተናግረዋል። ካይሬ በማህበራዊ መገናኛ ዘዴ ገጻቸው የስልጣን ጊዜው ባለፈው ፕሬዝደንት በሚታዘዙ ኃይሎች ጥቃት ተከፍቶብናል የሚል መልእክት አስተላልፈዋል። አያይዘውም ሰላማዊ የሆነ የተቃውሞ ሰልፍ በማግስቱ ለማካሄድ ዝግጅት ላይ እንደነበሩ አመልክተዋል። በለቱ መቃድሾ ውስጥ የተከፈተው ተኩስ ለ15 ደቂቃ እንደዘለቀ አጃንስ ፍራንስ ፕሬስ ጠቅሷል። እማኞች እንደተናገሩትም በእንግሊዘኛ ምህጻሩ አርፒጂ የተሰኘውን ጨምሮ ከባድ መሳሪያዎች የተተኮሱ ሲሆን የፍንዳታው ድምጽ በአጎራባች አካባቢዎች ሳይቀር ተሰምቷል። በተመሳሳይ በዚህ ዕለት በቀድሞ ፕሬዝዳንት ሸሪፍ ሼክ አህመድ መኖሪያ አቅራቢያም ተኩስ መሰማቱን እማኞች ተናግረዋል። እማኞቹ ለዜና አውታሩ እንደገለጹት በአቅራቢያቸው በሚሰማው ተኩስ ምክንያት ቤታቸው ለመወሰን ተገደዋል። የአካባቢው ኗሪ አብዱላሂ ኑር
5: What we have witnessed since yesterday.
2: ከትናንት ከቀትር በኋላ ጀምሮ እስከ ዛሬ ጧት ድረስ የምንመለከተው ነገር በጣም የሚያስፈራ ነው። የሰዎችም ሆነ የተሽከርካሪዎች እንቅስቃሴ ተገጥቷል። ይህ ደግሞ እኛን ፍርሃት ውስጥ ከተተን። እናም ነገሮች ተለውጠው ደህና ይሆናሉ ብዬ ተስፋ አደርጋለሁ።
4: ጥቃት እንደተሰነዘረባቸው የተናገሩት ሼክ ሸሪፍ በበኩላቸው ለመንግስት ኃይሎች ጥያቄ አቀርበዋል።
2: ጥቃት ለሰነዘሩብኝ ኃይሎች የፕሬዝደንቱ በስልጣን የመቆያ ጊዜ ማብቃቱን መንገር ፈልጋለሁ። እኛ ደግሞ ምንም የፈጸምነው ስህተት የለም። ታዲያ ለምን እኛን ለማዋከብና ለማጥቃት ትሞክራላችሁ? ለምንድን ነው ይህን ድርጊት የምትፈጽሙብን? የመንግሥት ደመወዝተኞች ስለሆናችሁ ነው ወይስ ይህን ለማድረግ የሚፈቅድላችሁ ሕግ አለ?
4: በአንጻሩ የሶማሊያ መንግስት ሁኔታውን አሳዛኝ አጋጣሚ በማለት ያወገዘ ሲሆን የድርጊቱ ፈጻሚዎች የካይሬ ደጋፊዎች የሆኑ ታጣቂ ሚሊሻዎች እንደሆኑና በቀጥታ የፖሊስን ተቋም ኢላማ አድርገዋል ሲል ከሷል። ምርመራም መጀመሩን በመግለጽ መንግስት የዋና ከተማዋን ጸጥታ የማናጋት ሙከራዎችን እንደማይታገስ አስታውቋል። እንዲያም ሆኖ በዋና ከተማዋ ረቡዕ ሌሊቱን ከባድ የተኩስ ድምጽ ሲሰማ ማደሩ ነው የተዘገበው። በመቃድሾ ሰማይ ጭስ ሲወጣ ከመታየቱ በላይ የታጠቁ ኃይሎች በመንገድ ላይ ተሰማርተው መመልከቱን የዜናው ታሩ ዘጋቢ ከስፍራው ገልጿል። ማንነታቸው እንዳይገለጽ የጠየቁ የጸጥታ ጉዳይ ተንታኝ ለዜናው ታሩ እንደገለጹት ረቡዕ ምሽት በተቃዋሚዎችና በፕሬዝዳንቱ ደጋፊ ኃይሎች መካከል የተባባሰው ተኩስ ሐሙስ ዕለትም ቀጥሏል። ሞርታሮችና ከባድ መሳሪያዎች የተተኮሱ ሲሆን በአንዳንድ አካባቢዎች ሲቪሎች ላይ ጉዳት መድረሱ ተገልጿል። እንዲያም ሆኖ ስንት ሰው እንደተጎዳ በቁጥር አልተነገረም። ፕሬዝዳንቱን የሚደግፉ ኃይሎች የስልጣን ጊዜያቸውን ማራዘማቸውን በተቃወሙ ቡድኖች ላይ ከፈቱ ያሉትን ጥቃት አጥብቀው ያወገዙት የቀድሞ የሶማሊያ ጠቅላይ ሚኒስትር ኢፍትሃዊነትን፣ መፈናቀልን እንዲሁም የመንግስትን ስልጣን ያላግባብ መጠቀምን ለመቃወም እንደተዘጋጁ ይናገራሉ። ፕሬዝደንቱ የመንግስት ኃይሎችንና አሸባብን ለመዋጋት በአለም አቀፍ ተጓዳኞች የሰለጠኑ ኃይሎችን የፖለቲካ ተቃዋሚዎቻቸው ላይ አዝምተዋል ሲሉም ከሰዋል። አሶሲየትድ ፕሬስ እንደዘገበው በመንግስት ኃይሎች በቀድሞ ጠቅላይ ሚኒስትር ካይሬ ላይ ጥቃት በተከፈተበት ወቅት የሀገር ሽማግሌዎች፣ የማህበረሰብ መሪዎችና ፖለቲከኞች በሳቸው ግቢ ተሰብስበው ነበር። መንግስት ግን ይህንን ክስ አጣጥሏል። በሀገሪቱ የተከሰቀሰውን የፖለቲካ ቀውስ ለማረጋጋት የውጭ ኃይሎች ለማሸማገል እየሞከሩ መሆኑ ተሰምቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጥቃቱ የሰው ህይወት አጥፍቷል፣ ሲቪሎችንና ወሳኝ መሰረተ ልማቶችን ለጉዳት ዳርጓል ሲሉ ሁኔታውን እንዳሳሰባቸው ገልጸዋል። ሶማሊያ ውስጥ በተቃዋሚዎችና በመንግስት ኃይሎች መካከል ሁለት ቀናት የዘለቀውን ተኩስና ፍጥጫ በማስመልከት የጉተሬሽ ቃል አቀባይ ስቴፋን ዱጃሪሽ መልእክታቸውን አስተላልፈዋል።
2: ወደ ሶማሊያ ስንመለስ ዋና ጸሐፊው ሞቃዲሾ ውስጥ የጥቃት ሁኔታው እንዳስጨነቃቸው መናገር ይችላሉ። እስካሁን ሶማሊያ ውስጥ የሚታየውን እድገት ላለመቀልበስ እንዲሁም የሲቪሎችና የሲቪል መሰረተ ልማቶችን ጥበቃ ለማረጋጋት ሁሉም ባለድርሻ አካላት ውይይቱን እንደገና መጀመር እንዳለባቸው አሳስበዋል። ዋና ጸሐፊው ሁሉም ወገኖች ራሳቸውን በመግዛት ተጨማሪ ጥቃቶችን ከሚያስከትሉ ድርጊቶች በመታቀብ የፖለቲካ ልዩነቶቻቸውን በውይይት እንዲፈቱም ጠይቋል።
4: አያይዘውም የተባበሩት መንግስታት ድርጅት ባልደረቦች የሆኑት በሶማሊያ የሽግግር ድጋፍ ተልእኮ በምርጫ ፍኖተ ካርታ ላይ በተነሱ ልዩነቶች ምክንያት በጎርጎሮሳዊ 2021 ዓ ም የተከሰተው አይነት ቀውስ እንዳይደገም ማስጠንቀቃቸውን አንስተዋል። የተባበሩት መንግስታት ድርጅት የሶማሊያ ተልእኮ ሁሉም የሶማሊያ መሪዎች ማስቀደም ያለባቸው የህዝቡን ብሔራዊ ጥቅም መሆን እንደሚገባ በማሳሰብ ሁሉም ወገኖች ባለፈው ግንቦት 7 ቀን የጀመሩትን ውይይት መቀጠል እንዳለባቸው ገልጸዋል። ሶማሊያ ውስጥ የፕሬዝዳንቱ የስልጣን ዘመን ሲራዘም ይሄ መጀመሪያ አይደለም። ከዚህ ቀደም የነበሩ ፕሬዝዳንቶችም ተመሳሳይ ድርጊት ፈጽመዋል። በቅርቡ የተሰናበቱት መሐመድ አብዱላሂ ፎርማጆ በጎርጎሮሳዊ 2021 ሊያበቃ የሚገባውን የፕሬዝዳንትነት የስልጣን ዘመን ከአንድ ዓመት በላይ ማራዘማቸው አመጽ ሲቀሰቅስ ከዓለም አቀፉ ማህበረሰብም ውግዘት አስከትሎባቸዋል። አሁን ፕሬዝደንት ሐሰን ሼክ መሐመድ ህገ መንግስቱን በማስለወጥ ስልጣናቸውን ማራዘማቸው የቀሰቀሰው ተኩስ ለጥቂት አመታት ተረጋግታ የከረመችውን ሀገር ስጋት ውስጥ ከቷል። በርካቶች ከመኖሪያቸው መፈናቀላቸው ተገልጿል። ወዴት ያመራል የሚለው ውሎ አድሮ የሚታይ ይሆናል። የ17 አመቱ ራምሴ ካራኒ ናይሮቢ ኬንያ ከሚገኘው መኖሪያ ቤቱ ሲጠፋ ወላጆቹ ሀገራቸው ውስጥ እየተባባሰ የመጣው የልጆች መጥፋት ችግርን ለመጋፈጥ ተገደዱ። ከሚኖሩበት ህዝብ ከበረከተበት መንደር ድንገት የተሰወረው ልጃቸው የት እንደሄደ እርግጠኛ ያለመሆን ጭንቀት ገጠማቸው። ልጆቻቸው እንዲሁ የጠፉባቸው ሌሎች በርካታ ኬንያውያንም በዚህ ጭንቀት ውስጥ ይኖራሉ። መረጃ ለመለዋወጥ እንዲችሉ የራምሴ ዘመዶችም በመቶዎች የሚቆጠሩ ልጆቻቸው የጠፉባቸው ቤተሰቦች በሚገናኙበት የማህበራዊ መገናኛ ዘዴ የዋትስአፕ ገጽ ስብስብ ውስጥ ተካተቱ። የልጃቸው ድንገት መሰወር ግራ ያጋባቸው የራምሴ እናት ዶሪ ካማቲ ልጄ ከዚህ ቀደም ጠፍቶ አያውቅም ነው የሚሉት።
3: እንዲህ ያለ ነገር ሲያጋጥመን የመጀመሪያው ነው። ራምሲ በፍጹም ከቤት ወጥቶ አያውቅም። ሁል ጊዜ ከቤት ነው። ተመልሶ እንዲመጣ እየጠየቅን ነው።
4: እሳቸው የገጠማቸው ችግር በመላው ኬንያ የተንሰራፋ ስጋት መሆኑ ነው የተነገረው። በየጊዜው ስለጠፉ ልጆች መረጃዎች ይሰማሉ። የተጠለፉ፣ በህገወጥ መንገድ የተወሰዱ እንዲሁም የተጣሉ ልጆች ጉዳይ የህዝቡን ትኩረት መሳብ ከጀመረ ውሎ አድሯል። ጉዳዩም በሀገሪቱ የልጆች የደህንነትና ጥበቃ ጉዳይ አሳሳቢ ሆኗል በሚል መነጋገሪያ ሆኗል። የኬንያ የልጆች ጥበቃ አስተዳደር ስርዓት መረጃ እንደሚለው የሀገሪቱ የልጆች አገልግሎት ተቋም ካለፈው ዓመት ጥር ወር እስከ ዘንድሮ መጋቢት ድረስ ብቻ የ10581 ልጆችን ጥበቃ የሚመለከቱ ጉዳዮችን መዝግቧል። ከነዚህ መካከለም 1636 ልጆች ጠፍተዋል። 1952 ደግሞ ተጠልፈዋል። 6820 ተጥለዋል። 176 በህገ ወጥ ወደ ሌላ ቦታ ተወስደዋል። የህፃናት ደህንነት ቡድኖች ቁጥሩ ኬንያ ውስጥ የህፃናትን ለችግር የመጋለጥ አጋጣሚዎችን መስፋት ያሳያል ባይ ናቸው። በኬንያዋ ናኩሩ ግዛት በመትገኘው ሲኔንደቴ በተሰኘችው መንደር የ12 አመቷ ሜርሲ ናያምቡራ ሞት በአካባቢው የልጆች ደህንነት አሳሳቢ ስጋት ላይ መሆኑን ማመላከቻ ሆኗል። የ6ኛ ክፍል ተማሪዋ ሜርሲ ከሳምንታት በፊት ከትምህርት ቤት ስትመለስ መጥፋቷን ተከትሎ ነው ሞቷ የተሰማው። መጥፋቷ እንደተነገረ ቤተሰቦቿ፣ ጎረቤቶች እንዲሁም ባለስልጣናት በያለበት ለመፈለግ ተሯሯጡ። ያስክሬኗ መገኘት ግን ሁሉንም አደናገጠ። ድንጋጤውም በመትኖርበት ማህበረሰብ ብቻ ሳይወሰን መላ ሀገሪቱን አዳረሰ። ለበርካታ ወላጆችም የሜርሲ ሞት በርቀት የሚመለከቱት ስጋት መሆኑ ቀርቶ ከጎናቸው ያለ ጋሃድ ሆኖ ተከሰተ። ጉዳዩም የወላጆች ብቻ ሳይሆን የመምህራንና የአካባቢው መሪዎች መነጋገሪያ ሆነ። ለልጆች ቤት የመስጠት ተስፋ የተሰኘው መንግስታዊ ያልሆነ አገር በቀል ድርጅት መስራች ጆርጅ ኦንያንጎ እንደሚሉት ለልጆች ጥበቃ ማድረግ የሚጀምረው በቅርበት እነሱን በመከታተል ነው።
3: ከ17 ዓመት በታች ያሉ ልጆች ምንጊዜም ቢሆን ብቻቸውን መተው የለባቸውም። ሁሉ ጊዜም ቢሆን እነሱን በአግባቡ ከሚጠብቋቸው አዋቂ ሰዎች ጋር መሆን ይኖርባቸዋል።
4: እሳቸው እንደሚሉት ምንም እንኳን የኬንያ መንግስት ልጆችን የመከላከል ደንብ በህግ አግባብ ቢቀርጽም ተግባራዊነቱ ግን ጉድለት ይታይበታል። የጠፉ ልጆችን የማፈላለጉ ሂደት በአቅም እጥረት ዘግይቶ በማሳወቅ እንዲሁም በተቋማት መካከል በሚኖር የትብብር ማነስ ሊደናቀፍ ይችላል። በአሁኑ ጊዜ ልጆችን ለአደጋ ከሚያጋልጡ መንገዶችም በተለይ የበይነመረብ መድረኮች አሳሳቢነት ከፍ ማለቱ ተገልጿል። የተባበሩት መንግስታት የልጆች መርጃ ድርጅት ዩኒሴፍ በበይነመረብ የሚፈጸም ብዝበዛና የህገ ወጥ አዘዋዋሪ ሰንሰለቶችን ጉዳይ በተመለከተ በተደጋጋሚ አስጠንቅቋል። በአሁኑ ጊዜ የልጆች ደህንነት ጉዳይ ኬንያ ውስጥ በሃይማኖት መሪዎች፣ በመብት ተሟጋቾችና በታዋቂ ሰዎች ዘንድ መነጋገሪያ ሆኗል። ፍቅርን ማካፈል የተሰኘውን ማዕከል የመሰረቱት የሃይማኖት አባት ጆን ዋንጋ ባለስልጣናት እያደገ ለመጣው የልጆች የደህንነት ስጋት በቂ ትኩረት አልሰጡም በማለት ይተቻሉ። ልጅ ስትሰርቅ ብትያዝ መቀጣት ያለብህ በሞት ነው፣ ስታግት ከተያዝክም እንዲሁ መገደል ነው ያለብህ የሚሉት እኚህ የሃይማኖት አባት አስተያየታቸው ኬንያ ውስጥ ችግሩ የደረሰበትን ደረጃና የህብረተሰቡን ተስፋ መቁረጥ ያመለክታል። በኬንያ ስለሚጠፉ ልጆች የወጣው መረጃ እንደሚያሳየው በየቀኑ ከ17 እስከ 24 የሚደርሱ ልጆች ይጠፋሉ። ጉዳዩን በቅርበት የሚከታተሉ የመገናኛ ብዙሃን ባለሙያዎች ግን ቁጥሩ ከዚህ በላይ እንደሆነ ይናገራሉ። ፖሊስ በበኩሉ ጉዳዩ በማህበራዊ መገናኛ ብዙሃን በመስተጋባቱ እንጂ ችግሩ የሚጋነን አይደለም ባይ ነው። የኬንያ ፖሊስ ቃል አቀባይ ሙቺሪ ናያጋ የተደረጉ ምርመራዎች በማህበራዊ መገናኛው የሚዘዋወሩት ያፋልጉኝ መረጃዎች አንድም መፍትሄ የተገኘላቸው አንድም የቆዩ መረጃዎች ናቸው ሲሉ ይሞግታሉ። ልጆቻቸው የጠፉ የተሰወሩባቸው ቤተሰቦች ግን ችግሩ በእነሱ ብቻ እንደማያበቃ በመግለጽ ጉዳዩ ትኩረት እንዲያገኝ ጥሪ አቅርበዋል። አድማጮች፣ ሁለት ረሰ ጉዳዮችን የዳሰሰው የለቱ ትኩረት በአፍሪካ በዚሁ አበቃ። ሸዋዬ የለገሰ ነኝ። መልካም የሳምንት መጨረሻ።
2: በማድመጥ መማር ነው ቀጣዩ ሳምንታዊ ዝግጅት። አንድ ነገር ካላደረግ እኔ አደርጋለሁ በሚል ርዕስ ተሰናድቷል። እንድትከታተሉት እንጋብዛለን።
6: በማድመጥ መማር
7: የዲጂታል ግንዛቤ
8: ጤና ይስጥልን። የዶቼ ቬለ በማድመጥ መማር ተከታታዮች እንኳን ራሂም የጨለማውን መንገድ ሲመርጥ የተሰኘውን በዲጂታል ግንዛቤ ላይ የሚያተኩረውን ተከታታይ ድራማ ለመከታተል በሰላም ተገኛችሁ። በተሳሳተ ግንዛቤ ወይም ሆን ተብለው የሚሰራጩ ሐሰተኛ መረጃዎች የሚፈጥሩት ተጽኖች ላይ የሚያተኩረው ይህ ድራማ የሚከናወነው ኢንዙና በተባለችው የአፍሪካ ከተማ ውስጥ ነው። በቀደሙት ክፍሎች ኢንዙና የፖለቲካ አለመረጋጋት ውስጥ እንደምትገኝ ለመረዳት ችለናል። በስልጣን ላይ ባሉት ፕሬዝዳንት እንቁና በተቀናቃኛቸው በዶክተር ምስጋና መካከል በተፈጠረው ብርቱ ፉክክር ሀገሪቱ ከፍተኛ አለመረጋጋት ውስጥ ትገኛለች። ቤተ መንግስቱ የተቀናቃኙ ደጋፊዎች በተባሉ ወንበዴዎች ጥቃት ደርሶበታል። ፕሬዝዳንት እንቁ ስልጣን በቃኝ ብለው ሚኒስትር ቸርነት ተተኪያቸው እንደሚሆኑ አውጀዋል። ራሂምና ጀንበሬ እዚህ ውስጥ ተዘፍቀዋል፣ ግን ደግሞ በተቃራኒው ጎራ ናቸው። ታሪኩ እንዴት እንደሚቀጥል ለማወቅ ይህን ሰባተኛ ክፍል ተከታተሉ። ርዕሱ አንድ ነገር ካላደረግ እኔ አደርጋለሁ ይሰኛል።
7: በቤተ መንግስቱ ላይ ከደረሰው ጥቃት ጀርባ የዶክተር ምስጋና እጅ አለበት የሚለው ትርክት ብዙ ይጎላ መጥቷል። መደበኛ የመገናኛ ብዙሃን ታሪኩን አንስተው የበለጠ ያሰራጩት ነው። ዶክተር ምስጋና ከህዝብ አይን ጠፍተዋል። ቃለ መጠይቅ ያደረገቻቸው ጀምበሬ እንኳን ሳትቀር ከርሳቸው ሰምታ ታውቀም። በመንግስት ወኪሎች ታፍነዋል የሚሉ ወሬዎችም አሉ። ጀምበሬ ትንሽ መጨናነቅ ጀምራለች። በተለያዩ ስልክ ቁጥሮች ልትደውልላቸው ሞክራ ነበር፣ ግን አልተሳካላትም። በዚህ ጉዳይ ላይ የሀገር ውስጥ የቴሌቪዥን ዘገባ ስትመለከት ስልኳ ጮኸ።
9: ማንም ይደውሉ? ሄሎ
10: ጀምበሬ፣
9: ማን ልበል?
10: ሄሎ ጀምበሬ፣ እኔ ነኝ ዶክተር ምስጋና።
9: ዶክተር ምስጋና እንዴት ነዎት? ልደውልሎት እኮ ሞክሬ ነበር። የት ነው ያሉት?
10: በጣም ይቅርታ፣ ከባድ ጊዜ ላይ ነኝ። ማንን ማመን እንዳለብኝ አላቅም። በየጊዜው ቦታና ስልክ ቁጥሬን መቀየር አለ።
9: በጣም አዝናለሁ። ታፈኖ ተወስዷል የሚል ወሬ አለ፣ እውነት ነው?
10: ይቅርታ፣ የት እንዳለ ልነግርሽ አልችልም። ግን የሰማሽው ወሬ ውሸት ነው። ለጊዜው ግን ደህና ነኝ። ግን ቅርቤ ናቸው ያሉት። ስሚኝ ጀንበሬ፣ ብዙ ማውራት አልችልም። እኔ የምለው ያደረግሽልኝን ቃለ መጠይቅ አየር ላይ ዋልሽው? መገመት እንደምትችው ኦንላይን አይደለሁም።
9: አዎ።
10: እና የሰው አቀባበል እንዴት ነበር?
9: ውይ እንደ ጠበቅኩት ጥሩ አልነበረም። ብዙ አሉታዊ አስተያየቶች ተሰጥተዋል። ምናልባትም ተቃራኒ ውጤት ነው በዛ ያገኘ ነው።
10: አልገባኝም። አብዛኛው ሰው ከጎናችን አልነበረም እንዴ?
9: አስተያየቱን የሚሰጡት ሰዎች ስለመሆናቸው እርግጠኛ አይደለሁም።
10: ማለት
9: ቦትስ መሰሉኝ።
10: አይ
9: አዎ፣ ፖድካስቱን ከለጠፍኩ በኋላ አዳዲስ ተከታዮች ይጎርፉ ጀመር እና እኔ ደግሞ አዲስ ተከታዮች ተመዝጋቢዎች አገኘው ብዬ ደስ አለኝ። ግን ከዚያ በኋላ አስተያየት መስጠት ጀመሩ እና ሁሉም አስተያየቶች ከሞላ ጎደል አሉታዊ ነበሩ። ቪዲዮ በደንብ ተሰራጭቷል፣ ግን ውጤቱ ጥሩ አልነበረም የሚል ስጋት አለኝ ዶክተር ምስጋና።
10: ይህ ሙሰኛ በአንቺ ቪዲዮ ይጋለጣል ብዬ አስቤ ነበር። የሚገርምሽ
9: ሄሎ ዶክተር ምስጋና አሉ?
10: ውጪ ሰዎች አሉ።
9: ሰላም ኖት?
10: አገኙኝ ጀምበሬ፣ አገኙኝ። ስሚ አንድ ነገር ከሆንኩ ኪራኩ ያለው ረቡማ የሚባል ጓደኛዬን አገኙ። የሆነ ነገር ይሰጥሻል። ሌላ ማንንም ሰው እንዳታም።
9: ሄሎ
10: እየገቡ ነው።
9: ዶክተር ምስጋና የት ነው ያሉት? ልረዳው እኮ እችላለሁ፣ ነድቼ መምጣት እችላለሁ እኮ። አረ ዶክተር ምስጋና! ወይኔ!
7: የፖለቲከኛው ስልክ ግን ተዘግቶ ነበር። ምን ተፈጥሮ ይሆን? በዛች ደቂቃ ወጣቱን ፖለቲከኛ እያሰሩ ይሆን ወይስ እንቁ እንዳዘዙት ይገሏቸዋል? ጀምበሬ ምን ማድረግ እንዳለባት አታውቅም። አቅም ቢስነት ተሰማት። በማግስቱ ራሂም ሚስጥራዊ ስብሰባቸውን ባደረጉበት ወደ የሀገር ውስጥ ጉዳይ ሚኒስትር ልዩ ቢሮ አቅንቷል። ሚኒስትሩ ምቹ ወንበሩ ላይ ተቀምጠዋል። ራሂም ከጎናቸው ቆሞ በላፕቶፕ ላይ ወደ ላይ ወደ ታች እያለ በጀምበሬ ዊቲዩብ የዶክተር ምስጋና ቃለ መጠይቅ ቪዲዮ ስር የተሰጡትን አስተያየቶች ያሳያል። በራሂም ቦቶች የተፈበረኩት አስተያየቶች መጥፎ ነበሩ። ዶክተር ምስጋና ያነሷቸው ክሶች የውሸት ናቸው የሚሉና ጀምበሬን ደግሞ ክሊክና ታዋቂነት ለማግኘት የማታደርገው ነገር እንደሌላት ይወቅሳሉ። አንዳንዶች እንደውም ቪዲዮ በውሸት የተቀናበረ ነው ይላሉ።
11: ይህንን አስተያየት ተመልከቱ። እኔ የዶክተር ምስጋና ደጋፊ ነበርኩኝ፣ ነገር ግን ሁከት ሲፈጠር እሱም እንደ ሌሎቹ ስግብግብና የሥልጣን ጥመኛ ፖለቲከኛ መሆኑን ተረዳሁ።
12: በጣም ጥሩ ራሂም፣ ይሄ እኛን ሳይሆን እሱን ወራዳ ያደርገዋል።
11: ይሄኛውን ደግሞ እዚች ሀገር ላይ አብዮተኛ የለም፣ ሁሉም ተዋናይ ብቻ ናቸው። ዶክተር ምስጋና በውሸት ነው ዶክትሬቱን ያገኘው። የእሱ አብዮተኝነት ለራሱ ስግብግብነት ብቻ ነበር። አሳፋሪ ይላል።
12: በጣም ጥሩ። አስተያየቶቹን ከወደዱት ሰዎች ቁጥር በግልጽ ለውጥ መኖሩን ያመለክታል።
11: አዎ፣
12: ሰዎች የምንነግራቸውን ማመን ጀምረዋል።
11: ይህ ደግሞ በቦትስ የተፈጠረ ቪዲዮ ነው። ቃለ መጠይቁን እየተነተነ የተቀነባበረ ቪዲዮ አድርጎ የሚያሳይ ነው። አሳማኝ አይደል ክቡር ሚኒስትር?
12: የሚገርም ስራ ነው ራሂም። ግን አንድ ጥያቄ አለኝ።
11: እሺ ክቡር ሚኒስትር።
12: ዶክተር ምስጋናን ቃለ መጠይቅ ያደረገችው ልጅ ማናት ብዬ ጠይቄ እንደነበር ታስታውሳለህ አይደል?
11: አዎ።
12: ታዲያ ምንድን ነው ያልከኝ?
11: አላውቃትም።
12: አሁንም በዚሁ መጽናት ነው የምትፈልገው ወይስ ሐሳብህን ትቀይራለህ?
11: ለምን ግን ጠየቁኝ?
12: ጀምበሬ ኦንቾ ያጎት ልጅ አይደለች? ሌላስ ልንገርህ? በኢንዙና ከተማ ዳርቻ 55ኛው ጎዳና ላይ ባለሶስት መኝታ ክፍል አፓርታማ ውስጥ ካጎቶቿ ልጆች ካንተና እምነት ዴሲና ጋር እንደምትኖር በደንብ አውቃል።
11: ምን መሰሎ አቶ ቸርነት?
12: ክቡር ቸርነት ነው የሚባለው።
11: ክቡር ቸርነት ምን መሰሎ? ምን ብዬ መመለስ እንደነበረብኝ እርግጠኛ ስላልነበርኩ ነው። የምለው ይገባውታል?
12: አይገባኝም። ለምንድን ነው ያሸኝ?
11: አይደለም።
12: ጀምበሬ ኦንቹ ያጎት ልጅ መሆኗን ማልደርስበት መስሎህ ነበር?
11: አይ
12: ይባስ ብሎ ካንተ ከኔ የአይቲና ኮሙኒኬሽን ክፍል ኃላፊ ጋር አንድ ቤት ውስጥ ትኖራለች።
11: አይ
12: የሀገር ውስጥ ጉዳይ ሚኒስትር ነኝ።
11: አዎ።
12: በዛ ላይ አጠቃላይ የደህንነት መስሪያ ቤቱ በእጄ ነው። በቁም ነገር ልታታልለኝ አስበህ ነበር? አይ
11: ልክ ነው፣ ያጎቴ ልጅ ናት። ግን ለእርሶ ተፎካካሪ እየሰራች መሆኑን እንዴት ብዬ ልንገሮ? ብቻ ከኔ ጋር ምንም የሚያገናኛት ነገር የለም። ይህንን አስቀድሜ ብነግሮ ያምኑኝ ነበር?
12: ከዚህ ቢሮ መረጃ ለጠላት አሳልፈ ሰጥተህ ታውቃለህ ራይ?
11: አረ በፍጹም እንዴ፣ በጭራሽ አላደርገውም።
12: ከዚህ ሁሉ ውሸት በኋላ እንዴት አምናለሁ?
11: እባክዎ ይመኑኝ።
12: አላምንም።
11: ጀምበሬ ለዶክተር ምስጋና ጽህፈት ቤት በበጎ ፈቃደኝነት እየሰራች መሆኑን ያወቅኩት ይህንን ስራ ከተቀጠርኩ በኋላ ነው። ላስተዋት ሞክሬ ነበር። እሷ ግን በጣም ግትር ነች፣ ማንንም አሰማም።
12: ግን አንድ ነገር ማድረግ ይኖርብሃል፣ ካለበለዚያ እኔ ማድረግ አይቀርም።
11: ምን ሊሉ ይፈልገው?
12: ይህን የምታስቆምበት መንገድ ፈልግ፣ አለበለዚያ እርምጃ እወስዳለሁ። እርግጠኛ ነኝ እዚህ ውስጥ እጄን እንድከት አትፈልግም።
7: ሚኒስትሩ ራሂምን እዛው ቢሮ ውስጥ ትተውት ተነስተው ወጡ። ራሂም በንዴት ከኋላው የነበረውን ግድግዳ በቡጥ ያለና በከባዱ ተነፈሰ። ራሱን ምን ውስጥ ነው የከተተው? አሁን ምን ማድረግ ይኖርበታል? ምን አል ጀምበሬ እንዲግትር ባትሆን? ጀምበሬ በትልቁ የጋራ ሶፋቸው ላይ ላፕቶፓን በጉልበቷ ላይ አድርጋ ተቀምጣለች። ቅድም ከተማ የገዛችውን ለውዝ እየቆረጠመች ሳለ ራሂም ወደ ውስጥ ገባ። ራሂም የላፕቶፑን ቦርሳ ትከሻው ላይ አድርጓል። በእጁ አንዳንድ ፋይሎች ይዟል። አይኖቹ ደም መስለዋል። የግንባሩ ስር ተገታትሯል። ሰላም እንኳን ሳይላት ወዲያው ወደ ጉዳዩ አመራ።
11: እንኳንም አገኘሁሽ ጀምበሬ። ጀምበሬ በፈጠረሽ አምላክ አቁሚ።
13: ራሂም ተረጋጋ። ስለምን የምታወራው?
11: ስለማይረባው የዶክተር ምስጋና ስራሽ። የምልሽን ብትሰሚ ይሻልሻል። ከዚያ ሰውዬ ጋር የተገናኘ ነገር አስተማማኝ አይደለም።
13: ኦፋ ራሂም፣ ደሞ ጀመረ።
11: አደገኛ ጨዋታ እየተጫወትሽ ነው ጀምበሬ። የመንግስት ጠላት እየሆንሽ ነው
13: ራሂም። እኔ ስራዬን ብቻ እንደምሰራ ነው ማቀው። ለምን እንደዚህ እንዳሳሰበና ለነዚያ የበሰበሱ ሰዎች መቆርቆር እንዳስፈልገ አልገባኝም።
11: ምክንያቱም ላንቺ ስለምጨነቅና ስትጎጂ ማየት ስለማልፈልግ። እንደዚህ ግትርነትሽን አቁመሽ ምን አለ ሰው የሚለሽን ብትሰሚ።
13: ምን ያስችኋል ራሂም?
11: ምክንያቱም ህይወትሽ አደጋ ላይ ስለሆነ ጀምበሬ፣ ህይወትሽ አደጋ ላይ ነው።
13: ይቅርታ፣ ምንድን ያልከው?
11: ህይወትሽ አደጋ ላይ ነው ጀምበሬ፣ እባክሽ የምልሽ ይገባሻል?
13: አንተ በምን አወቅ?
11: ምክንያቱም ለሚኒስትር ቸርነት ስለምሰራና ምን እያቀደ እንደሆነ ስለማውቅ። ገባሽ?
13: ምን?
11: አዎ፣ ያንቺ ተቀናቃኝ የሆነው የቸርነት የምርጫ ዘመቻ ቢሮ ነው የምሰራው፣ እና የማታቆሚ ከሆነ ሊያስወግዱሽ አስበዋል።
13: ምን እያልከኝ ነው ራሂም? መቼ ነው ለቸርነት መስራት የጀመርከው?
11: እሱ አሁን ምንም ለውጥ አያመጣም ጀምበሬ። የምለው ገባሽ? በአሁኑ ሰዓት ዋናው ነገር አንቺ የምታደርጊውን ማቆም ይኖርብሻል።
13: ባላቆምስ?
11: እነዚህ ዶክተር ምስጋናን የሚደግፉ ቪዲዮዎችሽን መለጠፍ አቁሚ። ራስሽን ከዶክተር ምስጋና ሙሉ በሙሉ ማግለልና እሱን በይፋ ማውገዝ አለብሽ። አለበለዚያ ልከላከልልሽ አልችልም።
13: ልከላከልልሽ? አንተ ማን ነህ ባከረኝ? ፖሊስ ወይስ ሰላይ?
11: አትሰሚም እንዴ ጀምበሬ? በጣም ከባድ ነገር እኮ ነው።
13: ማመን አልቻልኩኝም ራሂም። ይሄን ሁላ ጊዜ ለቸርነት እየሰራ ነበር ማለት ነው? አንተ እኔን?
11: አረ
13: እኛን? የዶክተር ምስጋና ደጋፊ መስለህ ከኛ መረጃ ለማግኘት ስትዋሽ ነበር?
11: አረ ጀምበሬ እባክሽን አድምጪ። የትኛውም ስራ ህይወትሽን ከማጣት አይበልጥም። አረ እባክሽ ተይ ጀምበሬ እባክሽ።
13: ማመን አልችልም ራሂም። አንተ ማነ ለመሆኑ? አውቀሃለሁ እንዴ? እንዴት ይሄን ሁላ ጊዜ ከኛ መደበቅ አስቻለ?
11: አረ ጀምበሬ እባክሽን፣ ይህ አገዛዝ የምሩን ነው። እንደ እንቁና ቸርነት መጥፎ ሰው የለም። አትፈታተኛቸው ጀምበሬ። እስካሁን ዝም ብለው ቆይተዋል፣ ግን ለምን ያህል ጊዜ እንደሚታገሱን እኔ አላውቅም።
13: እሺ ይኸውልህ፣ ይቅርታ አድርግልኝና የሰማሁትን ነገር ለመቀበል ትንሽ ጊዜ ስለሚያስፈልገኝ ዞር ማለት ፈልጋለሁ።
11: ጀምበሬ፣ ያጎቴ ልጅ፣ እኔ አንቺ ነገር ያሳስበኛል። ለዚህ ነው ይህንን ሁሉ ነገር እኮ የነገርኩሽ። እመኝኝ፣ እኔ ለእነሱ መስራት አልፈልግም፣ ግን አንዴ ግሬ ገብቷል።
14: በዚህ አሳሳቢ ሁኔታ ላይ ሳሉ እኛም የዛሬውን ክፍል እናጠናቅቃለን።
8: ራሂም ከዚህ ውጥንቅጥ እንዴት መውጣት ይችላል? ይህን ለማወቅ የሚቀጥሉትን ክፍሎች መከታተል እንዳትዘነጉ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ ወይም በፌስቡክ ገጻችን DW አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
14: የዲጂታል ግንዛቤ
2: በዚሁ እንግዲህ የዛሬው ስርጭታችን አብቅቷል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከስርጭቱ ጋር አብራችሁ የቆየሁት እኔ ዮሐንስ ገብረ እግዚአብሔር ነበርኩ። እስከ ነገ በሰላም ደሩም።